0: ብሕድሪ ዝተዋህበ ጳጳሳዊ ዕዮ እዩ። ኣብ ታሕሳስ 2020 ርእሰ ሊቃነ ጳጳሳት ፍራንቸስኮስ ነዚ ጳጳሳዊ ዕዮ ከም ትካል ናይ ቅድስት መንበር ገይሮም መስረትዎ። ኣብ ሓምሌ 2024 ድማ ነቲ ናይ መወዳእታ ሕጋጋቱ ኣጽደቕዎ። እዚ ትካል እዚ ኣብ ልዕሊ 92 ሃገራት ዝዝርጋሕ ኮይኑ ኣብ ዕለታዊ ናብሮኦም ንተልእኾ ኣምላኽ ፍቓደኛታት ኮይኖም ክነብሩ ዝቃለሱ ልዕሊ 22 ሚልዮን ሰባት ዝሓቆፈ መንፈሳዊ ሕብረት ኣቂሙ ኣሎ። ኣብ ማእከል ተልእኾ ኸኣ ናይ ርእሰ ሊቃነ ጳጳሳት ሃዋርያዊ ናይ ጸሎት መርሃ ግብሪ ኣሎ። ንኣባላቱ ድማ ኣብቲ ንደቂ ሰብን ኣብ ተልእኾ ቤተ ክርስትያንን ዘጋጥሞም ህጹጽ ብድሆታት ከተክሩ ይዕድም።
1: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ኣብዚ እዋን እዚ ኣደ መንበርን ዋና ኣካያዲት ስራሕን መደበር ቴሌቭዥን ኢwtን ዝኾነት ማርያ ሞንተሴራት ኣልቫራዶ ንህየንተ ናይቲ ብዛዕባ ጉዳያት መራኸቢ ብዙሓን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኮይኖም ከገልግሉ ዝጸንሑ ዶክተር ፓውሎ ሪፊኒ ተኪኣ ነቲ ብርእሰ ሊቃነ ጳጳሳት ፍራንቸስኮ ዝጀመረ ተሓድሶን ለውጥን ክትቅጽል ብርእሰ ሊቃነ ጳጳሳት ልዮን መበል 14 ተመዚዛ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንማርያ ሞንተሴራት ኣልቫራዶ ኣደ መንበርን ዋና ኣካያዲት ስራሕን ናይ ካቶሊካዊ መደበር ቴሌቭዥን ኢwtን ኮይና ከተገልግል ዝጸንሐት ካብ ዕለት 1 ሕዳር 2026 ጀሚራ ህየንተ ናይቲ ብዛዕባ ጉዳያት መራኸቢ ብዙሓን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኮይና ክትመርሕ መዘዝዋ። ኣልቫራዶ ኣብ ከተማ ሜክሲኮ ተወሊዳ ኣብ ኣህጉራዊ መንበረ ጥበብ ፍሎሪዳን ከምኡውን ካብ መንበረ ጥበብ ጆርጅ ዋሽንግተን ናይ ትምህርቲ ልዑል ማዕርግ ዝረኸበት እያ። ካብ 2009 ዓመተ ምህረት ክሳብ 2023 ዓመተ ምህረት ኣብ ማሕበር ምትሕግጋዝ ቤከት ንሃይማኖታዊ ሓርነት ብዝተፈላለዩ መምርሒታት ክትመርሕ ጸንሐት። ንሃይማኖታዊ ነጻነት ንምክልኻልን ሰብኣዊ ክብሪ ንምድንፋዕን ኣብ ተፈላለየ ተበግሶታት ድማ ዘገልገለት እያ። ካብ 2023 ዓመተ ምህረታት ሒዛ ኣደ መንበርን ዋና ኣካያዲት ስራሕን ናይቲ ኢwtን ኒውስ ተባሂሉ ዝፍለጥ ካቶሊካዊ መደበር ቴሌቭዥን ኣብ ክፍሊ ዜና ናይ ኢተርናል ወርልድ ቴሌቭዥን ኔትወርክ ኮይና ኣገልጊላ። ዶክተር ኣልቫራዶ ኣብ ኣገልግሎት ቴሌቭዥንን ሬድዮን ዲጂታል ሕትመትን ከምኡውን ኣብ ማሕበራዊ መራኸቢታት ብ7 ቋንቋታት ትሕዝቶታት ዘዳልዉ ኣህጉራውያን መራኸቢ ብዙሓን ክትመርሕ ዝጸንሐት እውን እያ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ መንበረ ጴጥሮስ ድሕሪ ምቕማጦም ነቲ ብርእሰ ሊቃነ ጳጳሳት ፍራንቸስኮ ዝጀመረ ተሓድሶ ናይ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር እውን ይቕጽልዎ ኣለዉ። ኣልቫራዶ ናይ ሓደ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ህየንተ ዝኾነት ናይ መጀመርታ ምእመን ጓል ኣንስተይቲ እያ። ብዕለት 27 ሰነ 2015 ዓመተ ምህረት ብርእሰ ሊቃነ ጳጳሳት ፍራንቸስኮ ከም ክፍሊ ተሓድሶ ናይ ኩርያ ሮማና ኮይኑ እተመስረተ ብዛዕባ ጉዳያት መራኸቢ ብዙሓን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ክትመርሕን እንተላይ ንዜና ቫቲካን፣ ራድዮ ቫቲካን፣ ሎዞርቫቶሮ ሮማኖ፣ ቫቲካን ሜድያ፣ ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር፣ ቤት ሕትመት ሃገረ ቫቲካን ከምኡውን ቤት መዝገብ ፊልምታት ቫቲካን ከተመሓድር እያ። ኣብ ርእስቲ ምዱብ ምሕደራን ቴክኖሎጂያዊ ዕዮታት እዚ ላዕለዋይ ቤት ጽሕፈት ነቲ ግቡእ ስነ መለኮታውን ጉስነታውን መዳያትን ንጥፈታት ቤተ ክርስቲያን ኣብ ዓውዲ ህዝባዊ ርክባትን ምልውዋጥ ሓበሬታታትን ኣብ ምምዕባሉን ምዕማቑን እውን ከተገልግል እያ። ዶክተር ኣልቫራዶ እትትክኦ ዘላ እቲ ብርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ 2018 ዓመተ ምህረት ናይ መጀመርታ ምእመን ህየንተ ናይ ኩርያ ሮማና ክኸውን ዝሸምዎ ዶክተር ፓውሎ ሩፊኒ ኣብ ዝመጽእ ወርሒ ጥቅምቲ መበል 70 ዓመት ዕድሚኡ ኣብ ዝመልኣሉ እዩ። ዶክተር ኣልቫራዶ ደድሕሪ እዚ ሓበሬታ ምዝርግሑ ኣብ ዝሃበቶ መግለጺ ከም ዝበለት እዚ መዝነት እዚ ዘይተጸብኽዎ እኳ እንተነበረ ቅዱስ ኣቦና ዘመን ኣገልግሎቶም ኣብ ዝጅምሩሉ ዘለዉ ኣነ እውን ንቕዱስነቶም ከገልግል ብልባዊ ባህጊ እየ ዝቕበሎ ዘለኹ። ንዶክተር ፓውሎ ሩፊኒ ድማ ኣብ ዝሓለፈ ዓመታት ስለቲ ዝገበሮ መሪሕነት ኣመስግኖ ነቲ ኣብ ሮማን ኣብ ኩሉ ቦታታትን ንዘሎ ቤተ ክርስቲያን ክርስቶስ ናብ ዓለም ንምምሕልላፍን ንምቕጻልን ነዚ ላዕለዋይ ቤት ጽሕፈት ንምድልዳልን ዘለዎ ኣገዳሲ ዕዮ ብምሕዝነትን ተስፋን ክቕጽል ብሃንቀውታየ ዝጽበ ዘለኹ በለት። ዶክተር ሩፊኒ ናብ ሰራሕተኛታት ናይቲ ብዛዕባ ጉዳያት መራኸቢ ብዙሓን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ዘመሓላለፎ መልእኽቲ ከም ዝበለ እዚ ላዕለዋይ ቤት ጽሕፈትና ምስቲ ብቕልጡፍ ዝቀያየር ዘሎ ናይ መራኸቢ ብዙሓን ዓለም ብቐጻሊ

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና እናቐርብ። ናይ ሎሚ ዕለት 4 ሰነ 2026 ዓመተ ምሕረት መደብ ፈነወና ብዛዕባ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ስፓይና ከካይዶ ዝኾነ ዓለም ዓቀፍ ሃርያዊ መገሻ ኣማኣኪሉ ናይ ቅዱስ መንበር ዜና

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎሚ ዕለት 4 ሰነ 2026 ዓመተ ምሕረት መደብ ፈነወና ብዛዕባ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ስፓይና ከካይዶ ዝኾነ ዓለም ዓቀፍ ሃርያዊ መገሻ ኣማኣኪሉ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን ቤት ፅሕፈት ዝሃቦም መግለፂ ርእሰ ሊቃነ ጳጳሳት ንትግባረ ውጥን ሕርሻን ፀሓያዊ ፀዓትን ቫቲካን ዝኸውን ንትካል ክቐውም ከም ዝገበሩን ኣብ ቫቲካን ኣብ ምእከብ ኣጠቃቅማን ምክፋልን መረዳእታ ጥዕናን ስነ ህወታዊ ኣብነታት ዝያዳ ድልዱል ስነ ምግባራዊ ማሕደራን ዝያዳ ፍትሓውነትን ክህሉ ዝፅውዕ ዝተኻይደ ዓውደ መፅናዕቲ ናይ ህንድ ቤት ምኽሪ ካቶሊካውያን ጳጳሳት ብዛዕባ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ቤት መበል 14 ዝለገስዎ ግሩም ሰብኣውነት ዘርቅስቱ ናይ መጀመርታ ዓወድ መልእኽቲ ኣማዕኪሉ ዝሃቦም መግለፂ ኣብ ዝምልከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናዕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንቅድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን ዋና ሓላፊ ብሩኒ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ራብዓይ ኣህጉራዊ ሓዋርያዊ ጉዕዞ ኣብ ስፓይና ናብ ማድሪድ ባርቸሎናን ደሴታት ካናሪን ዘብፅሖም ሰላም ምፍታሕ ኣፅዋር ሓድነት መንእሰያት ባህሊ ሓድሽ ዕደ ጥበብን ስደትን ዝብሉ ቆውም ነገራት ብምድህሳስ ኣብዚ መዳይ ዝእውን ብብዙሕ ደረጃታት ብዙሕ ክትብሎ እትኽእል ቤተ ክርስቲያን ንምትብባዕ ምዃኑን ጋዜጠናታት ኣብ ዝሃቦ መግለፂ ሓቢሩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ካብ ዕለት 6 ሰነ ክሳብ ዕለት 12 ሰነ ከካይድዎ ተመዲቡ ዘሎ ሓዋርያዊ ጉዕዞ ናብ ስፓይና ብኩሉ መዳይ ትርጉም ዘለዎ ኮይኑ ቅዱስነቶም ኣብ ማድሪድ ባርቸሎና ከምኡ እውን ደሴታት ካናሪን ክበፅሑን ኣብዚ ራብዓይ ኣህጉራዊ ጉዕዞ ብዙሕ መደረታት ከስምዑ ብዙሕ ርክባት ከካይዱ መስዋዕተ ቅዳሴ ካዕርጉን ስብከታትን ቃለ ምዕዳንን ክልግሱ ከም ዝኾኑን ብዙሓት ሰባት ብገምጋም ፍርቂ ሚልዮን ምእመናን ኣብቲ ዝተፈላለየ ፍጻሜታት ክዝሳተፉ ትፅቢት ይግበር። ካብ ምፍታሕ ኣፅዋር ክሳብ ብሰላም ካብ ተራ ቤተ ክርስትያንን ክሳብ ስፓይናን ኤውሮጳን ዘጋጥማ ዘሎ ብድሆታት ካብ ምክልኻል ሂወት ክሳብ ስደት ዝምልከቱ ኣርቅስታት ዘማእከል ሓዋርያዊ ጉዕዞ እውን ምዃኑ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን ቤት ፅሕፈቶን ሓላፊ ማቴዎ ብሩኒ ዕለት 3 ሰነ ድሕሪ ቀትርን ጋዜጠናታት ኣብ ዝሃቦም መግለፂ ሓቢሩ እዚ ቅዱስነቶም ናብ ጥንታዊ ክርስትያናዊ ትውፊት ዘለዎ ሃገር ኣብ ዘካይድዎ ሃዋርያዊ ጉዕዞ ኣብ ማእከላይ ዘመን ኣብ መንጎ ዝተፈላለየ ዓለማት ከም ቤተ ሙከራ ዘተዘገልገለት መሬት ዓበይቲ ሓሳባትን ክርስትያናዊ ባህልን ዝነበራ ሃገር ቤት ትምህርቲ ሰላማንካ ኣብ መበል 16 ክፍለ ዘመን ኣብ ሃይማኖታዊ መትከል ዝተሰረተ ፍልስፍናን ቴዎሎጊያን ኣህጉራዊ ሕግን ዝተራኸበሉ ኣብ መሰላትን ክብርን ነፍሲ ወከፍ ሰብኣዊ ፍጥረት ኣስተንትኖ ንምቕራፅ ምስ ዝሓገዘን ዓሚቕ ባህል ክራኸቡ እዮም። ስፓይና ናይ ዓበይቲ ቅዱሳን ከም በዓል ቅዱስ ዮሃንስ ዘመስቀልን ቅድስቲ ተሬዛ ዘኣቪላን ሓሳባቶም ምስ ናይ ገዛእ ርእስና ብድሆታት ብትንቢት ዝድመፅን ሃገር እውን እያ። ኣብ ስፓይና ርእሰ ሊቃነ ጳጳሳት ምስ ተወከልቲ ቤተ ክርስትያንን ህዝባዊ ትካላትን ከምኡ እውን ምስ ኣሸሓት መንእሰያትን ኣባይቲ ስድራን ካብ ስፖርትን ባህልን ስነ ምርኢትን ዝመፁ ሰባትን ኣብ ዘካይድዎ ርክባት ነዚ ሃብታም ታሪካውን ባህላውን ውርሻ ክራኸቡ እዮም። ገለ ካብ ኣታቶም ከዓ ኣብ ህዝባዊ ፍጻሜታት ክሳተፉ እዮም። ኣብ መንጎ ቤተ ክርስትያንን ፖለቲካን ባህልን ዘሎ ዘተ ከም መጋበርያ ምፍልላያትን ምስዓር ከምኡ እውን ብዛዕባ እደ ጥበብን ሰብኣዊ ምዕባለን ብምስትንታነ ነቲ ጉሩም ሰብኣዊ ዘርእሱ ዓውደ መልእኽቲ ኣብ ግምት ብምቕታው ሓደ ካብቲ ቀንዲ ፍረ ነገር ናይቲ ናይ ርእሰ ሊቃነ ጳጳሳት ሊዮን መበል 14/23 መደረታትን ሰላምታን ስብከትን ከም ዝኸውን ዝሓበረ ብሩኒ ኣስዒቡ ኣብቲ ውግእ ዝመልኦ መዋእል ብምሕሳብ ኣብ ሰላም ዘተኩርን ኣፅዋር ምጥቃም ዝያዳ ምኽንያት ኣብ ዝኾነሉ እዋን ብዛዕባ ምርጋፍ ኣፅዋር እውን ዝዛረብ ብጉዕዞ ምዃኑ ብምምልካት በዚ መዳይ እዚ ብዛዕባ እቲ ቤተ ክርስቲያን ኣብ ስፓይና ብሓፈሻ ድማ ኣብ ኤውሮፓ ዘለዋ ግደን ታሪኻን ኣብ ግምት ብምእታው ኣብ እዋን ዕቤትን ኣብ እዋን ቅልውላውን ከም ክቡር ሃብቲ መጠን ዘለዋ ግደ ዘስተንትን ጉዕዞ እዩ ይብል እቲ ርእሰ ሊቃነ ጳጳሳት ሊዮኖበል 14 ዝገብሮ ምብፃሕ ንሓንቲ ኣብ ስፓይናን ኤውሮፓን ገና ኣብ ብዙሕ ደረጃታት ብዙሕ እትዛረበሉ ነገር ዘለዋ ኣብ ህዝባዊ ክትዕ ሓናፅ ተሳታፊት ብምዃን ሙሉእ ኣበርክቶ ክትገብር እትኽእል ቤተ ክርስቲያን ምልክትን ምትብባዕን ክኸውን እዩ ብዛዕባ ምክልኻል ሂወት ማለት ብዛዕባ ነፍሲ ወከፍ ሂወት ብፍላይ ከዓ ነቶም ኣዝዮም ተኣፈፍቲ ሰባትን ዘስተውዕል እዚ ሻቅሎት እዚ ኣብቲ ርእሰ ሊቃነ ጳጳሳት ናብ ወደባት ደሴታት ካናሪ ኣብ ዝገብርዎ ምብፃሕ ኣቃለቦ ዝገብሩሉን ክሳብ ጉዳይ ስደት ዝዝርጋሕን እዩ እዚ ቦታ እዚ ኣብ ዝሓለፈ ዓመታት ምስቶም ብመስመር ስደት ኣትላንቲክ ዝመፁ ሰባት ዝተኣሳሰር ማዕልያ ዘይብሉ ሰብኣውን ስድራ ቤታውን መዓት ዝረኣየሉ እዩ ኣብዚ ቦታታት እዚ ርእሰ ሊቃነ ጳጳሳት ናይ ስደተኛታት ናይ ህይወት ታሪክ ክሰምዑን ንምቕባል ዝግበር ፃዕርታት ክምስክሩ ከምኡውን ወንጌል ናብ ዓለም ንምብፃሕ ካብቲ ሃገር ዝነቐሉ ልኡካነ ወንጌልን ቅዱሳትን ቅዱሳንን ታሪክ ክረኽቡ ምዃኖም ብሩኒ ይሕብር ቅድሚ እዚ ግን ኣብ ማድሪድ ባርቸሎና ናይ ገዛእ ርእስን ግልፅነትን እንግዶትን ባሕልታት ዘለዎን ከተማታት ክበፅሑ እዮም ሓደ ካብቲ ጎሊሑ ዝርአ ነገራት እቲ ዕለት 10 ሰነ ዝዝከር መበል 100 ዓመት ሞት ኣንቶኒ ጋውዲ ናይ ስነ ህንፃ ሊቐ ዓሚቕ ምሳልያዊ እምነት ዘለዎ ባዚሊካ ቅድስት ስድራ ቤት ክኸውን እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብታ ሃይማኖትን ግብረ ገብን ሸለል ዝብል ወይ ኣብ ዘወግድ ሕብረተሰብ ግን ከዓ መበቆል ክርስትና ኣብ ባህላዊ መወከስታትን ሱር ዝሰደደ ህዝቢ ክራኸቡ እዮም ስለዚ ጉዕዞ እዚ ምስቲ ከም መንፈሳዊ ዑደታት ዝኣመሰሉ ህቡብ ሃይማኖታዊ ልምድታት እተተሓሓዘ እዩ ምስናይ ህዝቢ መንፈሳውነት ክራኸቡን ባዕሎም ሰንበት 2009 ሰነ ቅዱስ ቁርባና ኣምሪሑ ኣብ ዝፍፀም መንፈሳዊ ዑደት ክሳተፉ እዮም እዚ ድማ ኣብ ናይ ገዛእ ርእሰ መካበብያ ዘይትዕፀው ኣብ ጎደናታት እትጓዓዝ ቤተ ክርስትያን ዝምስክር እዩ እዚ እውን ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝሃቦዎ ቤተ ክርስትያን ቤተ መዘክር እምነት ዘይኮነስ ንመፅሓፍ ፍረ ዘፍሪ እምነት ዝንበረላ ዝብል ፍሉጥ መግለፂ ቤተ ክርስትያን ዝምስክር እዩ ካብ ስፓይናን ወፃ እንዝመፁ መንእሰ ት ዘካይዶ ርክብ ሓደ ማእከል ናይቲ ምብፃሕ ክኸውን እዩ እቲ ርእሰ ሊቃነ ጳጳሳት ብትሕዝቶ ሃብታማ ብዝኾኑ ጉዳያት እቶም መንእሰያት ብዛዕባ መጻኢ ኣብ ኣእምሮኦም ንክቐርፁን ንቤተ ክርስትያን ኣብቲ ሓያል እየ ዘድልየኒ ነገር የሎን ዝብል ሰብ ዝነብረሉ መዋዕል ቅዱሳን ሰብኡትን ኣንስትን ንኽዓብዩ ከተባብዕ ዝኽእል መልእኽቲ ከስምዑ እዮም እዚ ጉዕዞ እዚ ድማ ብጀካ እቲ ቃላት ሓያል ምስሊ ታት ዘለዎ ክኸውን እዩ ርእሰ ሊቃነ ጳጳሳት ኣብ ንጉሳዊ ቤተ መንግስትን ኣብ ህንፃ ህዝባዊ ባይቶን ኣብ ማድሪድ ሞቪስታር እተሰሜናይ ምርኢት ጎልጎልን ሳንቲያጎ ቤርናቤይ ኣብ እተሰሜናይ ስፖርት ሜዳ ኣብ ገዳም ሞንቲሴራትን ናብ ባርቸሎና ክገሹን ነቲ ኣብታ ከተማ ዘሎ ዝተሓደሰ ባዚሊካ ቅድስቲ ስድራ ቤት ክምርቑን ነቲ ናይቲ ባዚሊካ ግንቢ ኢየሱስ ክርስቶስ እተሰምየ ኣብ ዓለም ኣዝዩ ብንውሓቱ ዝፍለጥ ክባርኹ እዮም እቲ ኣብቲ ባዚሊካ ዘሎ ዝነውሐ ቅድሚ 16 ዓመት ብርእሰ ሊቃነ ጳጳሳት ቤኔዲክቶስ መበል 16 ዝባረኽዎ መብዛሕትኡ ግዜ መፅሓፍ ቅዱስ ኣብ እምኒ ተባሂሉ ዝግለጽ ሎሚ መበል 100 ዓመት ካብዚ ዓለም ብሞት ምፍላይ ብዝዝከር ፍሉጥ ካታላናዊ ናይ ስነ ህንፃ ሊቅ ኣንቶኒ ጋውዲ ዝተነድፈ ክባርኹ እዮም እቲ ኣብ ግራን ካናርያ ዝርከብ ወደብ ኣርጊንጊን ክበፅሑን እዚ ድማ ብምክንያት እቲ ብኣሽሓት ዝቕፅሩ ስደተኛታት ብቐዳምነት ካብ ምዕራብ ኣፍሪቃ ዝመፁ ብብዝሒ ዘዕለቕልቕን ሓደገይናን ኩነታት ስለ ዘጋጥሞም ንነዊሕ እዋን ዘሕፍር ማዕቆብ ተባሂሉ ዝፍለጥ ቦታ እዩ በዚ ምክንያት እዚ እቲ ርእሰ ሊቃነ ጳጳሳት ዝገብርዎ ጉዕዞ ፖለቲካውን ተቑ ተቋማውን ማዕከላት መንፈሳውን ግብረ ሰናይን ቦታታትን አብ ደብ አትላንቲክ ኤውሮፓ ምሳሌያው ቦታታትን የጣምር እዙ ድማ አብ መንጎናይቱ ጉዕዞ አቅለሲያውን ህዝባውን ስፍሓት ተልእኮ ዘሎ ስምራት ዘንጸባረቀ እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሓውርያ ጉዕዞ እዚ ቀዳማይ ዝስምዖ መደረ ምስ ተወክልቲ መንግስትን በርገሳውያን ማሕበራትን ኣብ ስፓይና ዝርከቡ ናይ ዝተፈላለዩ ሃገራት ልኡካነ መንግስትታት ኣብ ዘካይድዎ ርክብ ክኸውን እዩ ድሕሪ ዝርከብ እዚ ነቲ ኣብ ዞባ ማድሪድ ሉሴሮ ዝርከብ ሴድያ 24 ሆራስ እተሰምየ ንተኣፈፍቲ ሰባትን ግዳም ሓደርን ንምቕባል ንምሕጋዝን እተወፍየ ማእከል ክበፅሑ እዮም ከምቲ ሊቀ ጳጳሳት ማድሪድ ካርዲናል ኮሴ ኮበካኖ ዝገለጽዎ ርእሰ ሊቃነ ጳጳሳት ልመንበል 14 ብተኣፈፍትን ሰብኣዊ ከባብታትን ኣቢሎም ናብቲ ሃገር ክኣትዉ እዮም ኣብዚ ጉዕዞ እዚ ንቅዱስ ኣቦና ርእሰ ሊቃነ ጳጳሳት ዘሰንዩ ናይ ማሕበራት ሰብውፊ ህወትን ማሕበረሰብ ሓዋርያዊ ህወትን ጉዳይ ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ተራድኣ ህየንተ ካርዲናል ኣንገል ፈርናንደዝ ኣርቲሜ ናይ ጳጳሳት ጉዳይ ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ህየንተ ሊቀ ጳጳሳት ፊሊፖ ያኖነ ከምኡ እውን ናይ ጳጳሳዊ ቤተ ምፅዋት ናይ ቅዱስ መንበር ጉዳያት ግብረ ሰናይ ዝሓሊ ላዕለዋይ ቤት ፅሕፈት ህየንተ ሊቀ ጳጳሳት ሉዊስ ማሪን ደሳን ማርቲን ከም ዝኾኑ ብሩኒ ሓቢሩ ኩሎም መደረታት ርእሰ ሊቃነ ጳጳሳት ብጀካ ኣብቲ ካብ ቋንቋ ፈረንሳ ዝዛረባ ሃገራት ኣፍሪቃ ዝመፁ ስደተኛታት ዘእንግድ መቐበል ኣጋይሽ ላስ ራይሰስ ብቋንቋ ፈረንሳ ዝስምዖ መደረ ካልእ ኩሉ ብቋንቋ ስፓይና ከም ዝኸውንን ርእሰ ሊቃነ ጳጳሳት ብቋንቋ ካታሎኒያ ውሑዳት ቃላት ክዛረቡ ከም ዝኽእሉ ኣመልኪቱ ካልእ ኣቃልቦ ዝሰሓበ ኣርእስተ ጉዳይ ግህሰት እዩ ቤተ ክርስትያን ነዚ መሪር ክውንነት ብዓቅን ብፍትሕን ንምፍታሕ ኣብዝሓለፈ ወርሒ መጋቢት ብጉባኤ ጳጳሳትን ጉባኤ ማሕበረሰብ ውፊ ህወትን ቤት ፅሕፈት ዕቁባ ስፓይናን ቤት ምክሪ ሚኒስትራት ስፓይናን ዝተገብሮ ስምምዓት ሓዊሱ ኣብ ዝተፈላለዩ ተበግሶታት ከም እተሳተፈት እውን የዘኻኽር
1: ርእሰ ሊቃነ ጳጳሳት ልዮን መበል 14 ንትግባረ ውጥን ሕርሻን ፀሓያዊ ፀዓትን ቫቲካን ዝኸውን ትካል መስሪቶም እቲ ሓፍትና ፀሓይ ዝተሰሜየ ትካል ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ 224 ብተመሳሳሊ ስም ኣብ ዘውፅእዎ ሕጋዊ ሰነት ዝተገልጸ ናብ ዘላቅነት ኣብ ዘለዎ ናይ ልምዓት ቅጥዒ ምስግጋር ዘተባብዕ ክኸውን እዩ እዚ ሓድሽ ትካል እዚ ንማእከል ፈነወሬድ የቫቲካንን ሃገረ ቫቲካንን ፀዓት ከቕርብ እዩ እቲ ኣብ ግዳማዊ ግዝኣት ሃገረ ቫቲካን ኣብ ሳንታ ማርያ ዲ ጋለርያ ዝርከብ ነቲ ኣብኡ ዝርከብ ማእከል ፈነወሬድዮ ኤሌክትሪክ ንምቕራብ ጥራይ ዘይኮነ ንምልእቲ ሃገረ ቫቲካን ርእሳ ዝኸኣለት ናይ ፀዓት ዑደት ንምውሓስ ዘኽእል ትካል ሕርሻን ፀሓያዊ ፀዓትን ንምትካል ዝኣተወ ቃል ብዘይ ምድንጓያት ብግቡድን ብጭቡጥን ንምትግባር ዝዓለመ እዩ እዚ ዕላማ እዚ ብርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 1/2/2026 ኣብ ዝተፃሕፈ ወግዓዊ ሰነት ዝተገልጸ ኮይኑ ብኡ ኣቢሎም ድማ ነቲ ዘላቕነት ዘለዎ ናይ ልምዓት ቅጥዕ ንምድንፋዕ ዝዓለመ ሓፍትና ፀሓይ ዝተሰሜየ ትካል መስሪቶም እዚ ውጥን እዚ ቅድሚ ሕጂ ብርእሰ ሊቃነ ጳጳሳት ፍራንቸስኮ ብዕለት 21/2/2024 ኣብ ዘውፅእዎ ሓፍትና ፀሓይ ዝተሰሜየ ሃዋርያዊ መልእኽቲ ዝተተባብዐ እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ከም ዝገለጽዎ ብምስራት እዚ ትካል ነቲ ዝተጠቕሰ ሕጋዊ ሰነድ ከምኡ እውን ብድሕሪኡ ምስ ሰበ ስልጣን ኢጣልያ ብዕለት 31/2/2025 ዝተፈረመ ብዕለት 27/2/2026 ድማ ኣብ ግብሪ ዝውዕለ ስምምዕ ኣብ ግምት ዘእተወ እዩ እዚ ትካል እዚ ንመጻኢ ናይ ተስፋ ምልክትን ከምኡ እውን ፍርያት ፀዓትን ሕርሻን ብኸመይ ምስ ኣከባቢ ጥዑም ዝኾነ ዝምድና ክህልዎ ከም ዝኽእል ዘርኢ ኣብነት እዩ እዚ ድማ ምስቲ ኣብ ስቡህ ኣንተ ሰብህዎ ለእግዚኣብሄር ኣብ ሕጋዊ ሰነት ሓፍትና ፀሓይን ብሓፈሻ ድማ ምስ ማሕበራዊ ትምህርቲ ቤተ ክርስትያንን ዝተተሓሓዘ ንሓበራዊት ቤትና ናይ ምክንኻንን ንከባብያዊ ዘላቅነት መትከላት ዝሰማማዕ እዩ እቲ ትካል ሕጋዊ መንበሪኡ ኣብ ሃገረ ቫቲካን ኮይኑ ምሉእ ናይ ስራሕ ንጥፈታቱ ድማ ኣብቲ ኣብ ግዳማዊ ግዝኣት ሃገረ ቫቲካን ኣብ ሳንታ ማርያ ዲ ጋለሪ ዝርከብ ክኸውን እዩ እዚ ሓድሽ ዝተመስረተ ትካል በቲ ርእሰ ሊቃነ ጳጳሳት ምስ እዚ ወቅዓዊ ሰነድ እዚ ብሓባር ዘጽድቕዎን ዝኣወጅዎን ብናይ ገዛእ ርእሱ ሕጋጋት ክመሓደር እዩ። ርእሰ ሊቃነ ጳጳሳት ነቲ ንመጀመርያ 3 ዓመታት ዝጸንሕ ናይቲ ሓፍትና ፀሓይ ዝተሰሜ ትካል ዝመርሕዎ እውን ሸይሞም ኣለዉ። በዚ መሰረት እዚ ድማ ንኣደ መንበር ምምሕዳር ሃገረ ቫቲካን ዝኾና ክብርት እናቲ ራፋኤለ ፔትሪኒ ከም ኣደ መንበር ንኣቦ ወንበር ምምሕዳር ሃዋርያዊ ርሻታት ቅድስቲ መንበር ዝኾኑ ብፁዕ ኣቡነ ጆርዳኖ ፒቺቲኖ ድማ ከም ምክትል ኮይኖም ከገልግሉ መዲቦሞም ኣለዉ።
2: ኣብ ሃገረ ቫቲካን ዝተጋብኡ ክኢላታት ድልዱል ስነ ምግባራዊ ምምሕዳርን ኣብ ምእካብን ኣጠቓቕማ ምክፍፋልን ናይ ጥዕና ሓበሬታታትን ስነ ህይወታዊ መርኣያታትን ዝያዳ ፍትሓዊ ክኸውን ጻውዒት ኣቕሪቦም። እቲ ዝተኻየደ ዘተ ኣብ ተሳትፎ ፍትሕን ሚዛናዊ ረብሓታት ሕክምናዊ ምርምር ብማዕርነት ዘተኮረ ኮይኑ ነቲ ኣዋጅ ታይፐ ብቐጻሊ ንምምሕያሽ ኣበርክቶ ዝገብር ድማ እዩ። ናይ ጥዕና ሰነዳት ዲጂታላዊ ቴክኖሎጂን ኣብ ሕክምና እናወሰኸ ዝኸይድ ዘሎ ግደኡን ብዓለም ለኻዊ ደረጃ ኣስተንትኖን ምትሕብባርን ዘድልዮ ኣገዳሲ ስነ ምግባራዊ ሕቶታት የበግስ ኣሎ። እዚ ዓውደ ጉባኤ እዚ ኣብ ባዮሜዲካል ምርምርን ክንክን ጥዕናን ዝያዳ ፍትሓዊ ኣቀራርባ ንምድንፋዕ ኣገዳሲ ኣጋጣሚውን ከፊቱልና ኣሎ። ኣቦ መንበር ጳጳሳዊ ተቕዋም ስነ ህይወት ብፁእ ሊቀ ጳጳሳት ሬንዞ ፔጎራሮ ነቲ ብዕለት 1-2 ሰነ 2026 ኣብ ኣዳራሽ ቅዱስ ፒዮ 10 ኣብ ሃገረ ቫቲካን ዝተኻየደ ሳልሳይ ኣኼባ ክኢላታት ብዛዕባ ምምሕያሽ ኣዋጅ ታይፐን ብዛዕባ ምምሕዳር ሓበሬታ ጥዕና ኣመልኪቶም መግለጺ ሃቡ። እቲ ኣኼባ ብዓለም ለኻዊ ማሕበር ሕክምና ምስ ጳጳሳዊ ተቕዋም ስነ ህይወትን ማሕበር ሕክምና እስራኤልን ብምትሕብባር ዝተኻየደ እዩ። ብመሰረተቶም ኣዳለውቲ ዝሃብዎ ናይ መወዳእታ መግለጺ እቲ ኣኼባ ኣህጉራውያን ክኢላታት ሕክምና ባዮኤቲክስ ሕጊ ህዝባዊ ጥዕና ከምኡውን ምምሕዳር ክንክን ጥዕና ዝተሳተፍዎ እዩ ዝነበረ። ኣብቲ ኣኼባ ተኻየደ ዘተ ብፍላይ ኣብ ምእካብን ምዕቃብን ምርካብን ከምኡውን ኣጠቓቕማ ጥዕናዊ ሰነዳትን ስነ ህይወታዊ መርኣያታትን ዘተኮረ ድማ እዩ ዝነበረ። ተሳተፍቲ ኣብ ምርምር ትሑት ውክልና ተኣፋፍነትን እተገለሉ ሰባትን ፍትሓዊ ምክፍፋል ናይ ምርምር ጥቕምታትን ስነ ምግባራዊ ውሳኔ ኣብ ምግባርን ትርጉም ዘለዎ ተሳትፎን ከምኡውን ፍትሕን ዓለም ለኻዊ ሓድነትን ዘደንፍዕ ኣሰራርሓ ምምሕዳርን ኣማእኪሎም ተዛተዩ። ኣደ መንበር ዓለም ለኻዊ ማሕበር ሕክምና ዶክተር ጃክሊን ኪትሉ ኣብ መኽፈቲ ተኣኼባ ኣብ ዘካፈለቶ ሓሳባት ሕክምናዊ ምህዞታት ብስነ ምግባርን ማዕርነትን እተመስረተ ምዃኑ ኣጉሊሓ። ናይ ጥዕና ሓበሬታን ምርምር ባዮ ባንክን ኣብ መላእ ዓለም ክንክን ጥዕና ስነ ፍልጠታዊ መጽናዕትታትን ንምምሕያሽ ከምኡውን ኣብ መላእ ዓለም ክንክን ጥዕናን ስነ ፍልጠታዊ መጽናዕትታትን ንምምሕያሽ ዓብዪ ተኽእሎ ኣለዎ በለት። ይኹን እምበር ስነ ፍልጠታዊ ምዕባለ ምስ ስነ ምግባራዊ ሓላፍነት ትርጉም ዘለዎ ተሳትፎን ከምኡውን ምስ ፍትሓዊ ምክፍፋል ውፅኢታት ተተሓሒዙ ክኸይድ ኣለዎ ክትብል እውን ገለጸት። ኣብ ፈለማ ኣብ 2022 ዓመተ ምህረት ብማሕበር ሕክምና ዓለም ተቐባልነት ዝረኸበን ኣብ 2016 ዓመተ ምህረት ተመሓየሸን ኣዋጅ ታይፐ ብዛዕባ ኣጠቓቕማ ናይ ጥዕና ዳታቤዝን ባዮባንክን ስነ ምግባራዊ መምርሒ ሂቡ ይርከብ። ኣብ ሰብ ዝሰርሖ ኣስተውዕሎት ጂኖሚክስ ኣብ ሰነዳት እተመርኮሰ መድሃኒት ከምኡውን ዶብ ሰገር ሓበሬታታት ምክፋል ምዕባለታት ኣብ ክንክን ጥዕናን ሕክምናዊ ምርምርን ምቕራጽ እናቐጸለ ኣብ ዝኸደሉ ዘሎ ዓለም ለኻዊ ውድብ ጥዕና እቲ ኣዋጅ ምስ ዘመናዊ ዓለም ለኻዊ ክውንነታትን ሓድሽ ስነ ምግባራዊ ሻቕሎትን ከም ዝሰማማዐን ንምርግጋጽ ናይ ምምሕያሽ መስርሕ ጀሚሩ ይርከብ ኣሎ። እዚ ዓውደ ጉባኤ ሃገረ ቫቲካን ድሕርቲ ኣብ ወርሒ ታሕሳስ 2025 ዓመተ ምህረት ኣብ ታይፔይ ታይዋንን ካልኣይ ግዜ ድማ ኣብ ወርሒ መጋቢት 2026 ዓመተ ምህረት ኣብ ሳኦ ፓውሎ ብራዚል እተገብረን ኣብቲ ቐጻሊ ናይ ተሓድሶ መስርሕ ንሳልሳይ ግዜ ከም ክፉት ምኽሪ ክኢላታት ኮይኑ ዝዓይ ዘሎ እዩ። እቲ ሓባራዊ መግለጺ ካብ መላእ ዓለም ዝመጹ ሓካይም ዝገብርዎ ምትሕብባር ደቂ ሰብ ኣብዚ እዋን ግጭታት ተኸሲትሉ ዘሎ ከይተረፈ ንጥዕናን ድሕንነትን ሕሙማት ኣብ ምግልጋልን ክሓብሩ ከም ዝኽእሉ ዘርኢ እዩ። እዚ ናይ ምትሕብባር መንፈስ ዝያዳ ምርድዳእን ሰላምን ክሕሉ ድማ ኣበርክቶ ክገብር ተስፋ ይግበረሉ።
0: ካቶሊካውያን ጳጳሳት ጉባኤ ህንዲ ርእሰ ሊቃነ ጳጳሳት ሊዮን መንበል 14 ዝለገስዎ ግሩም ሰብኣውነት ዘርእስቱ ነቲ ኣብ መላእ ሕብረተሰብ ህንዲ ኣስፋሕፊሑ ዘሎ ሰብ ስርሖ ኣስተውዕሎ ዘምፀ ብድሆታት ንምፍታሕ ዝሕግዝ ስነ ምግባራዊ መቓን ዘቐርብ ዓወድ መልእኽቲ ዓንጎፋይ ቢሉ ብሓጎስ ከም እተቐበሎ ናይ ህንዲ ጉባኤ ጳጳሳት ኣቦ መንበር ካርዲናል ኤንቶኒ ፑላ ገሊፆም ነቲ ርእሰ ሊቃነ ጳጳሳት ሊዮን መንበል 14 ዝለገስዎ ዓወድ መልእኽቲ ንጹር ስነ ምግባራዊ ብሶላ እንክብሉ ብምግላጽ ሰብ ስርሖ ኣስተውዕሎ ጐዳኢ ሳዕቤን ከም ዘለዎ ድማ የጠንቅቑ ሓንቲ ካብተን ብሰብ ስርሖ ኣስተውዕሎ ብንጥፈት ዝማዕበላ ሃገራት ዝኾነት ካቶሊካውያን ጳጳሳት ህንዲ ርእሰ ሊቃነ ጳጳሳት ሊዮን መንበል 14 ዝለገስዎ ናይ መጀመርታ ጉሩም ሰብኣውነት ዘርእስቱ ዓወደ መልእኽቲ ብሓጎስ ይቕበሎ ጉባኤ ጳጳሳት ህንዲ እቲ ናይ መጀመርያ ዓወደ መልእኽቲ ቅዱስ ኣቦና ብወግዒ ምስ ተዘርግሐ ኣብ ዘውፅዎ መግለፂ ርእሰ ሊቃነ ጳጳሳት ሊዮን ንብድሆታት ሰብ ስርሖ ኣስተውዕሎ ንመግጣም ስነ ምግባራዊ መምርሒ ኢሎም ብምግላፅ ከም ዘመስገኑ ዜና ቫቲካን የዘኻኽር ጳጳሳት ህንዲ ብፍላይ ሽቕለት ኣልቦነት ዘይምዕርዩነት ምክትታልን ምትእኽኻብ ስልጣንን ንህዝቢ ህንዲ ብኸመይ ህፁፅ ብድሆታት ከም ዘምፅእን እቲ ዓወደ መልእኽቲ ብዛዕባ እዚ ጉዳይ እዚ ዘለዎ ምርዳእን ብኸመይ ብሰብ ስርሖ ኣስተውዕሎት ክገድድ ከም ዝኽእልን ኣነፂሮም ይኹን እምበር ሰናይ ኣጠቃቅማ ሰብ ስርሖ ኣስተውዕሎት ብፍላይ ጠቃሚ ምዃኑ እውን የስተብህሉ ጳጳሳት ህንዲ ከም ዝገለፅዎ ርእሰ ሊቃነ ጳጳሳት ሊዮን መንበል 14 ኣብ ግሩም ሰብኣውነት ዘርእስቱ ዓወደ መልእኽቶም ማእከላይነት እቲ ብመልክዕ ኣምላኽ እተፈጥረ ሰብ ከምኡ እውን እደ ጥበባዊ ምዕባለ ኣብ ሰብኣዊ ክብርን ፍትሕን ሓበራዊ ጥቕምን እተሰረተ ስነ ምግባራዊ ስርዓታት ክምራሕ ከም ዘለዎ ብምጉላሕ ንዚ ጸገማት እዚ ንምፍታሕ ትኽክለይናን ሚዛናውን ኣመለኻኽታ የቐርብ እቶም ጳጳሳት ነቲ ጽሑፍ ንማሕበራዊ ትምህርቲ ቤተ ክርስትያን ክቡር ኣበርክቶ እንክብሉ ብምግላጽ እዚ ድማ ምስቲ ናይ ርእሰ ሊቃነ ጳጳሳት ሊዮን መንበል 13 ሓደስቲ ነገራት ዘርእስቱ ዓወደ መልእኽቲ ዘለዎ ቀጻልነት ኣጉሊሖም ብመሰረት ማዕከን ዜና ቫቲካን ፊደስ ብኣስታት 20 ሚልዮን ምእመናን ዝቆመት ኣብ ህንዲ እትርከብ ካቶሊካዊት ቤተ ክርስትያን ኣብ ሰበኻታትን ትካላት ትምህርትን ነቲ ዓወደ መልእኽቲ ተጠቂማ ብዛዕባ ሰብ ስርሖ ኣስተውዕሎት ንምምሃርን ንቕሓት ንምዕባይን ተሓስብ ኣላ ኣብ ህንዲ እናወሰኸ ዝኸይድ ዘሎ ዝርግሐ ሰብ ስርሖ ኣስተውዕሎ ኣብ ስራሕን ትምህርትን ሕብረተሰብን ዝፈጥሮ ለውጢ ኣብ ግምት ብምእታው ጉባኤ ጳጳሳት ህንዲ ነቲ ዓወደ መልእኽቲ ንጓሶት መምሃራን ሃነፅቲ ሕግን ምእመናንን ክቡር መምርሒ ክኸውን ይምዕድ ጳጳሳት ብፍላይ ብናይ ህንፀት መደባትን ካቶሊካዊ ትካላት ትምህርትን ማሕበራዊ ሃዋርያዊ ተበግሶታትን ነቲ ዓወደ መልእኽቲ ንምዕማቕን ንምዝርጋሕን ዘለዎም ተወፋይነት የረጋግፁ ናይ ህንዲ ጉባኤ ጳጳሳት ኣቦ መንበር ካርዲናል ኤንቶኒ ፑላ እቲ ሰነድ ኣብ እዋን ቅልጡፍ እደ ጥበባዊ ለውጢ ንጹር ግብረ ገባዊ ብሶላ ከም ዘቐርብ ኣስሚሮም ነቶም ኣዝዮም ተቓላዕቲ ካብቲ ቁፅፅር ዘይብሉ ሰብ ስርሖ ኣስተውዕሎት ከስዕቦ ዝኽእል ኣሉታዊ ሳዕቤን ምክልኻል ከም ዘድሊ ብኣጽንዖት ገሊፆም ካቶሊካውያን ጳጳሳት ህንዲ ኩሎም ካቶሊካውያንን ሰናይ ድሌት ዘለዎም ሰባትን ነቲ ዓወደ መልእኽቲ ብመንፈስ ጸሎት ከምብቡን እደ ጥበብ ንውሁድ ሰብኣዊ ምዕባለ ነፍሲ ወከፍ ሰብ ዘገልግለሉ ባህሊ ክዕብዩን የተባብዕ ቢሎም ኣብ ህንዲ ትርከብ ቤተ ክርስትያን ሰብ ስርሖ ኣስተውዕሎት ኣብ ልዕሊ ዓሌት ዳሊት ዘለዎ ጽልዋ እውን ዘሻቅላ ምዃኑ ፊደስ ኣገልግሎት ዜና ቫቲካን ሓቢሩ ጳጳሳት ታሪኻዊ ኣድልዎ ናይ ምግዳድ ሓደጋ ክዕዘቡ እንከለዉ ሰብ ስርሖ ኣስተውዕሎት ብመሰረት ስነ ምግባራዊ መትከላት እንተተጠቂምካሉ ዛዕበየ ሓቋፍነት ከስፍሐ ከም ዝኽእል እውን ይግንዘቡ ፊደስ ከም ዝገለጾ ግሩም ሰብኣውነት ዘርእስቱ ዓወደ መልእኽቲ ብዛዕባ ስነ ምግባራውን ማሕበራውን ጽልዋ ሰብ ስርሖ ኣስተውዕሎት ብፍላይ ኣብ ትምህርትን ስራሕን ኣብ ተኣፈፍቲ ሰባትን ጽዑቕ ክትዕ ኣብ ዝካየደሉ ዘሎ እዋን እዩ ዝሕተም ዘሎ ብተወሳኺ እቲ ዓወደ መልእኽቲ ኣብ ህንዲ ኣቃልቦ ማዕከናት ዜና ከም ዝሰሓበ ፊደስ ኣገልግሎት ዜና እንክሕብር ንኣብነት ዘ ሂንዱ التصميم مرخب بزحان نتي رسالي كان باباسات أتصوار زفتح سبسرح أستوع لو انكبل زق ربوس أو عيد بمقلاح اتي عرم الأختي هندي قبون عيم كتوزار سقوم تتات كتوسد زمحسان عالم لقاوسنا مقبراوي أواج انكبل يقالتو اتي هندو التصميم معكن حابريتا ابتي ابتحاقر زرقاب رؤوي تسلا تبسرح أستوع لو أبلع لي سراح كسعبو زغلو لعل حدقاتات أبقمت ممقتاو أبسراح تقرات كقبر كمز أنا حب مملكات أسعب عبي لؤون أبه نزر كبا مرخب بزوحان نتا عدم الأغتي نمسرح سبسرح أستوع لو تتنقوق مكوزو صار كقبر زقربو تساو عيدكو مؤون رسالي كان باباسات ليون مبال عصر تربعة نسبعة حبرو تقمن نمعوك عب بأتصنع زقربو تساو عيد حنقو فاي بيلان كم اتقبلو فيدس عقل قلو زينا يحبر
2: أمريكا أب كدام سنبتا بوتها دراوي بوتاتات إيران كمزت قاعد كتقلت انكلا نما عسكرات أمريكا إلا ما بمقبار ملاش كمزهابت قليزا حبورات منقصات أمريكا أب كدام سنبت أب وتها دراوي سفراتات إيران كمزت قاعد كتقلت انكلا تهيران كا بوغنا أوش تحاد سمون أب زوريا وشمت هرمز أب زركب مع عسكرات أمريكا نسال سايق زيمت قاعد بمورد ملاش كمزهابت قليزا ማከላ ያዛዚ ህብራት መንግስታት አሜሪካ ድህረዘ ስጉምተታት ኢራን አብልዕሊ አህጉራው ማያትና አሜሪካ ድሮን በመውዳቃ ናይ ርእሰ መከልኻል መጥቃዓት ከም ዝፈጸመ ገሊጹ ሰራዊት እስላማዊ ሰውራ ወታደራት ኢራን ነቲ አቀዲሙ አብ ደቡባዊ ኢራን ተፈጸመ መጥቃዓቲ ሕነን ምፍዳይ ኃይልታት አሜሪካ ዘጥቃሙሉ ማዓስከራት አየር ኢላማ ከም ዝገበረውን አመልኪቱ እዚ ከምዚ ኢሉን ከሎ ናይ አየር መከላኸሊ መሳርሒታት አብትለዋወጠሉ ዘላ እዋን نتصابعتي ميسايلاتن دروناتن كم زعقتت قليزا اتناي مودات هامت قاعتي عب قدام سنبت نايتين عوارح زيس انحا كوينات دون مبال عم منغو امريكان ايران كقبر زيس انحا زر الرب عب زقوارة صلو يتفتسيمو كند منغوينا هاگر ايران كم زملكتو تهيران مسالاتا ملو بملو انت زي رخيبا زخونا يخون سممع كم زي تقبل دما يملاغت بزعبا ليبانوس قدامي منيستر إسرائيل بنيامين نتانياهو منيستر مكل خال إسرائيل كاتسن زحالة فسنوي أب زهابو ومقلسي نتا تخصي دو نايم ببالس ممع بتدقا قامي دحر متحاسو أب سميناوي كتماتات إسرائيل متقعت روكيتن درونن دحر مفتسامو نسراويت دبوباوي كبابي بيروت كتقعوو كمز أززون قليصوم مراخب بزوحان إسرائيل كمز أبصابو زوسان زي إسرائيل أب ليبانوس وتهدراون تفتاتا خطا سفح فقاد دحرهيبا كابتي أب دبواو كفال تهاجر كقبر زي سانحان تفتات نابر سختماز علم متقعت أيروون كتساقاقر تدل خمز الله تفليتو أبو منبر بارلاما هاجر ليبانوس نابيه بيري زحالف سنبت كمز قلصو زبو الله سفحن حسوس ان تخصي دوناي مبال قراص انت كمز قبر بمقلاص إسرائيل نتفتاتا خطا قوارز سغطين مقبار أهقراو سعارتات كقبر تمحسينو
0: كبراتنا كبران سمعتنا سلام كتتالكم لمسجن مدى بعتنا جاكا براديو بفيسبوك بمربب حبري تفاتيكان نيوز كفير ترى أبلكم كتكتاتو لكم التقلون كم اون ناي إيميل أدراشانا tigrino@spc.net/v/a/مخانو نحبر ريتكم أي فلينا نبل ناي لامي مدى بفنونا أبزي الزازم أبنيت بحمد بفنوك سابن الراقب بدحان السلام تنحو يتبارك يسوع كريستوس لاوليتور يسوع كريستوس.